ደመሾለ አባ ተግለ ገዳሚ አባ ተግለ ገዳሚ ደመሾለ ያሊና ጋንጋሪ ታሬ ያሊና ጋንጋሪ ታሬ ደመሾለ ቢያፈጎ ተንደማ ናፋና ጋንጋሪ ታሬ ደመሾለ ናፋና ጋንጋሪ ታሬ ናፋና ጋንጋሪ ታሬ ደመሾለ ያዋላላ ደመሾለ ጋብቶ ኮሲ ወጂኖለ ደመሾለ ያዋላላ ደመሾለ ያዋላላ ደመሾለ ደመሾለ ያዋላላ ደመሾለ ጋምቶ